የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርትስ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርትስ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት ፍራንቸስኮስን፣ የቅድስት መንበርን፣ የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት ፍራንቺስኮስን የቅድስት መንበርን የቤተክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችን ይድረሳችሁ። ከቫቲካን ሬዲዮ የሚተላለፍላችሁ ዕለታዊ ስርጭታችን አሁን ጀመረ። በዛሬው ዝግጅታችን የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ በ1989 ዓመተ ምህረት ለሁለተኛ ጊዜ ካሳተሙት የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ክፍል 2 ላይ ስለ ክርስቲያናዊ ምስጢራት አከባበር በሚያስተምረው ርዕስ ውስጥ በቁጥር 5 ላይ ስለ መስዋዕተ ቅዳሴ ሥርዓት አምልኳዊ አከባበር የሚገልጽ የትምህርተ ክርስቶስ አስተምሮ ክፍል 1 እናቀርብላችኋለን። ዝግጅቱን የማቀርብላችሁ እኔው ዮሐንስ መኮንን ነኝ።

የመሥዋዕተ ቅዳሴ ሥርዓት አምልኳዊ አከባበር ከሁለተኛው ምዕት ዓመት ጀምሮ ስለ ቅዱስ ቁርባን ሥርዓት ቅደም ተከተሎች የሰማዕቱ ቅዱስ ዮስጢኖስ ምስክርነትን እናገኛለን። እስካለንበት ዘመን ድረስም ለታላላቅ የሥርዓት አምልኮው ቤተሰቦች በሙሉ በዚያው መልካቸው ቆይተዋል። ቅዱስ ዮስጢኖስ ለአርማዊው ንጉሥ ለአንቶኒኑስ ፒዩስ በ155 ዓመት ገደማ ክርስቲያኖች ምን እንዳደረጉ እንዲህ ሲል በማብራራት ጽፎለታል። የፀሐይ ቀን በምንላት ዕለት በከተማም በገጠርም የሚኖሩ ሁሉ በአንድ ስፍራ ይሰበሰባሉ። ጊዜው በፈቀደ መጠን የሐዋርያት ማስረጃዎችና የነቢያት ጽሑፎች ይነበባሉ። አንባቢው ሲጨርስም የተሰብሳቢዎቹ መሪ እነዚህን ውብ ንግግሮች እያስተጋቡ ያሳስባል፣ ያተጋልም። ከዚህም በሕይወታችንና በተግባራችን ትክክለኞች ለትእዛዙም ታማኞች ሆነን በመገኘት ዘላለማዊ ድህነት እናገኝ ዘንድ ሁላችን በጋራ ተነስተን ለራሳችን በየትም ስፍራ ለሚገኙ ሁሉ ጸሎቶች እናቀርባለን። በሕይወታችንና በጸሎታችን ማብቂያ ላይ ሰላምታ እንለዋወጣለን። ቀጥሎም አንድ ሰው ኅብስት ወይን በተደባለቀበት ውሃ የተሞላ ጽዋ ያመጣና ወንድሞቹን ለሰበሰበው ሰው ያቀርባል። ተቀብሎም በወልድና በመንፈስ ቅዱስ ስም ለምድርና ለሰማዩ አባት ምስጋናና ውዳሴ ያቀርባል። እነዚህን ስጦታዎች ለማግኘት በመታደላችንም ለረጅም ጊዜ ምስጋና ያቀርባል። ጸሎቶቹንና ምስጋና አሰጣጡን እንዳበቃም የተገኙት ሁሉ አሜን በማለት ደስታቸውን ይገልጻሉ። የስብሰባው መሪ ምስጋና ካቀረበና ሕዝቡም ምላሽ ከሰጠ በኋላ ዲያቆናት የምንላቸው የተባረከውን ኅብስት ወይንና ውሃ ለተገኙት ያድላሉ፣ ላልተገኙትም እንዲወስዱላቸው ያደርጋሉ። የቅዱስ ቁርባን ሥርዓት አምልኮ መሠረታዊ ቅርጹን ይዞ ለዘመናት እንደተጠበቀ እስካለንበት ጊዜ ደርሷል። መሠረታዊ አንድነት ያላቸው ሁለት አበይት ክፍሎችን ያሳያል። እነርሱም ጉባኤው፣ ሥርዓተ ቅዳሴ ከምንባቦች ምስጋናዎችና አጠቃላይ ምልጃዎች ጋር፣ አኮቴተ ቁርባን ከኅብስትና ከወይን መቅረብ ከሚቀድሰው ምስጋናና ሱታፌ ጋር፣ ጸሎተ ቅዳሴና አኮቴተ ቁርባን በአንድነት አንድ አምልኳዊ ክንውን ነው። የቀረበልን መሥዋዕተ ቅዳሴያዊው ማዕድ የቃለ እግዚአብሔርና የጌታ ሥጋ ማዕድ ነው። ይህ ሥርዓት ከሙታን የተነሳው ኢየሱስ ከደቀ መዛሙርቱ ጋር ከተካፈለው የፋሲካ ማዕድ ጋር አይመሳሰልምን? አብሯቸው እየተጓዘ ሳለ እርሱ ቅዱሳት መጻሕፍትን አብራርቶላቸዋል። አብሯቸው ከማዕድ ቀርቦም እንጀራን ወስዶ ባርኮና ቆርሶ አድሏቸዋል። የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 35። ሁሉም ይሰበሰባሉ። በመሥዋዕተ ቅዳሴ ሥነ ሥርዓት ጊዜ ክርስቲያኖች በአንድ ስፍራ አንድ ላይ ይሰበሰባሉ። በቀዳሚነትም የመሥዋዕተ ቅዳሴ ዋነኛው ሰሪ ክርስቶስ ራሱ በመሪነት ይገኛል። እርሱ የአዲሱ ቃል ኪዳን ሊቀ ካህን ነው። በእያንዳንዱ የቅዳሴ ሥርዓት ላይ በስውር መሪ የሚሆነው እርሱ ራሱ ነው። ጳጳሱ ወይም ካህኑ ራስ የሆነውን ክርስቶስን ሆኖ በጉባኤው ላይ በመገኘት ከምንባቦቹ በኋላ የሚናገረው ምባቦቹን የሚቀበለውና የቅዳሴ ጸሎት የሚያደርሰው እርሱን ወክሎ ነው። እያንዳንዱ በራሱ መንገድ፣ ሁሉም በአከባበሩ ሥርዓት ላይ የየራሳቸውን ንቁ የተሳትፎ ድርሻዎች አሏቸው። የአንባቢዎች ምባዎችን የሚያቀርቡት ሥጋ ወደሙን የሚያድሉትና አሜን በሚሉበት ጊዜ ተሳትፏቸው የሚገለጠው መላው ምዕመናን ተሳትፏቸው ይንጸባረቃል። ጸሎተ ቅዳሴው የነቢያቱን ጽሑፎች ማለትም ብሉይ ኪዳንንና የሐዋርያቱን ማስታወሻዎች መልእክቶቻቸውንና ወንጌላትን ያካትታል። እውነተኛው የእግዚአብሔር ቃል የሆነውን ይህን ቃል እንዲቀበሉና በተግባርም እንዲያውሉት ከሚያሳስበው ምስጋና በኋላ ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመሰክራለሁ በሚለው የሐዋርያው ቃላት መሠረት ለሁሉም ሰው የሚቀርበው ምልጃ ይከተላል።

የመሥዋዕቱ አቀራረብ ወይም ሥርዓተ ቁርባን። ከዚያም በሥርዓተ ቅዳሴው ላይ ህብስቱና ወይኑ ወደ መሠዊያው ይቀርባሉ። በምስጢረ ቁርባን ሥጋውና ደሙ ሆነው በክርስቶስ ስም ይታደላሉ። ህብስቱንና ጽዋውን ማንሳት በመጨረሻም ራት ላይ ክርስቶስ የፈጸመው ተግባር ነው። ቤተ ክርስቲያን ብቻ ናት ከፍጥረቱ የተገኘውን ከምስጋና ጋር ስታድል ለፈጣሪ ንጹሕ ቁርባን የምታቀርበው። የመሥዋዕቱ በመሠዊያው ላይ መቅረብ የመልከጼዴቅን አርአያ የሚከተልና ሰዎች የፈጣሪን ስጦታዎች የመሥዋዕቱ በመሥዋዕትነት የሚያደርጉትን ጥረት ሁሉ በእርሱ መሥዋዕት ከፍጽምና ለሚደርሰው ለክርስቶስ አሳልፎ ይሰጣል። ከመጀመሪያው አንስቶ ክርስቲያኖች ለመሥዋዕተ ቁርባን ከሚሆነው ህብስትና ወይን ጋር ሌሎች ስጦታዎችንም ለድሆች ያመጡ ነበር። ለምን ጊዜም ተገቢ የሆነው ይህ የማሰባሰብ ልምድ እኛን ለማበልጸግ ድሃ ከሆነው ከክርስቶስ አርአያነት የመጣ ነው። አኮቴቴ ቁርባን የምስጋናና የቅድስና ጸሎት ከሆነው ከቅዱስ ቁርባን ጸሎት ጋር ወደ አከባበሩ ማዕከልና የላቀ ደረጃ እናደርሳለን። በጸሎተ መቅድም ቤተ ክርስቲያን በክርስቶስ አማካይነት በመንፈስ ቅዱስ ስለ ሥራዎቹ ደህንነቱና ቅድስናው ለአብ ምስጋና ታቀርባለች። በዚያ አኳኋን መላው ኅብረተሰብ ሰማያዊቷ ቤተ ክርስቲያን መላእክትና ቅዱሳን ስሉስ ቅዱስ ለሆነው አምላክ በሚያቀርቡት የማያባራ ጸሎት ይሳተፋሉ። በጸሎተ ውላጤ ህብስት ወወይን ስለ መንፈስ ቅዱስ የሚያቀርብ የተማጽነው ጸሎት እግዚአብሔር አብ መንፈስ ቅዱሱን ወይም ኃይለ ቡራኬውን በህብስቱና በወይኑ ላይ አውርዶ በኃይሉ ወደ ኢየሱስ ክርስቶስ ሥጋና ደም እንዲለውጠውና በቅዱስ ቁርባኑ የሚሳተፉትም አንድ አካል አንድ መንፈስ የሆኑ ዘንድ ቤተ ክርስቲያን ትለምናለች። በጸሎተ ቡራኬ የቃላቱ ኃይልና የክርስቶስ ሥራ እንዲሁም የመንፈስ ቅዱስ ኃይል የክርስቶስ ሥጋና ደም ለአንዴና ለመጨረሻ ጊዜ በመስቀል ላይ የተሰጠው የእርሱ መሥዋዕት በህብስቱና በወይኑ ውስጥ በምስጢራዊ መንገድ እንዲገኙ ያደርጋል። በተከታዩ በጸሎተ ተስካር ቤተ ክርስቲያን የኢየሱስ ክርስቶስን ስቅለት እርገትና በክብር ተመልሶ መምጣትን ታስታውሳለች። ከእርሱ ጋር የሚያስታርቀንን የወልድን የልጁን መሥዋዕት ለአብ ታቀርባለች። በጸሎተ ምልጃ ቅዱስ ቁርባን የሚከበረው በሰማይና በምድር ከምትገኘው ከመላዋ ቤተ ክርስቲያን ከሕያዋንና ከሙታን እንዲሁም ከቤተ ክርስቲያን ቆሞሳት፣ ከርዕሰ ሊቃነ ጳጳሳት፣ ከአገረ ስብከት ጳጳስ፣ ከወገነ ክህነትና ከዲያቆናቱ እንዲሁም ከመላው ዓለም ጳጳሳትና አብያተ ክርስቲያናቸው ጋር በሙሉ በሚደረግ ሱታፌ እንደሆነ ቤተ ክርስቲያን ታመለክታለች። ከጌታ ጸሎትና ከህብስቱ መቁረስ በኋላ በሚከተለው ቅዱስ ቁርባን ምእመናን ከሰማይ የወረደውን ህብስትና የድህነት ጽዋ ለዓለም ሕይወት እንዲሆን እርሱ ራሱ ያቀረበውን የክርስቶስን ሥጋና ደም ይቀበላሉ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51። ምስጢራዊ መሥዋዕት፣ ምስጋና፣ መታሰቢያና ህልውና። ምንም እንኳን ዘመናትና ሥርዓት አምልኮዎች ሰፊ ልዩነት ቢያሳዩም ገና ከመጀመሪያው አንስቶ ክርስቲያኖች ቅዱስ ቁርባንን ይዘቱ ሳይቀየር ሲያከብሩት የቆዩበት ምክንያት ጌታ በሕማማቱ ዋዜማ ይህን ለመታሰቢያ አድርጉት ሲል ለሰጠው ትእዛዝ ራሳችንን ማስገዛት እንዳለብን እናውቃለንና ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24 እስከ 25። ስለዚህ መሥዋዕተ ቅዳሴን ለአብ እንደሚቀርብ ምስጋናና ውዳሴ የክርስቶስ የአካሉ እንደሆነ መሥዋዕታዊ መታሰቢያ በቃሉና በመንፈስ ቅዱስ ኃይል እንደሆነ የክርስቶስ ሕልውና ማየት አለብን። ክብርና ምስጋና ለእግዚአብሔር አብ። በመስቀል ላይ በክርስቶስ የተፈጸመው የድህነታችን ምስጢር መሥዋዕተ ቅዳሴ ለፍጥረት ሥራ በምስጋናነት የሚቀርብ የውዳሴ መሥዋዕትም ነው። በእግዚአብሔር የተወደደው መላው ፍጥረት በመሥዋዕተ ቅዳሴ በክርስቶስ ሞትና ትንሣኤ ለአብ ቀርቧል። ቤተ ክርስቲያን በክርስቶስ አማካይነት እግዚአብሔር በፍጥረትና በሰው መልካም ውብና ትክክል አድርጎ ለፈጠረው ሁሉ በምስጋና መሥዋዕተ ቅዳሴ ማቅረብ ትችላለች። መሥዋዕተ ቅዳሴ ለእግዚአብሔር አብ የሚቀርብ የምስጋና መሥዋዕት ቤተ ክርስቲያን ለጠቀሜታዎቹ ሁሉ በፍጥረት በቤዛነትና በመቀደስ ለፈጸመው ተግባር በሙሉ ለእግዚአብሔር ምስጋናዋን የምትገልጽበት ቡራኬ ነው። መሥዋዕተ ቅዳሴ ማለት ከሁሉም አስቀድሞ ምስጋና ማለት ነው። መሥዋዕተ ቅዳሴ በፍጥረት ሁሉ ስም ቤተ ክርስቲያን የእግዚአብሔርን ክብር የምትዘምርበት የውዳሴ መሥዋዕትም ነው። ይህን የውዳሴ መሥዋዕት ማቅረብ የሚቻለው በክርስቶስ አማካኝነት ብቻ ነው። በክርስቶስ አማካኝነትና ከእርሱ ጋር ለእግዚአብሔር የሚቀርበው የውዳሴ መሥዋዕት በእርሱ ተቀባይነት ያገኝ ዘንድ ምእመናንን ከእርሱ ከውዳሴውና ከምልጃው ጋር ያዋህዳቸዋል። የክርስቶስና የአካሉ መሥዋዕታዊ መታሰቢያ የሆነችው ቤተ ክርስቲያን መሥዋዕተ ቅዳሴ የክርስቶስ ፋሲካው መታሰቢያ፣ ልዩ መሥዋዕቱ አካሉ በሆነችው ቤተ ክርስቲያን ጸሎተ ቅዳሴ አማካኝነት የሚቀርብ የእርሱ ልዩ መሥዋዕት ምስጢራዊ ቁርባን ነው። በሁሉም የመሥዋዕተ ቅዳሴ ጸሎታት ከቡራኬ በኋላ ጸሎተ ተስካር ወይም መታሰቢያ በመባል የሚታወቀውን ጸሎት እናገኛለን።
በመጽሐፍ ቅዱስ አገላለጽ መታሰቢያው ያላፊ ድርጊቶች ትውስታ ብቻ ሳይሆን ለሰው ዘር በእግዚአብሔር የተከናወኑ ታላላቅ ሥራዎች እወጃ ነው። ዘጸአት ምዕራፍ 13 ቁጥር 3 እነዚህ ሁነቶች በሥርዓተ አምልኳዊ አከባበር የሚከሰቱና የሚጨበጡ ናቸው። እስራኤል ከግብጽ ነጻ የወጣችበትን ሁኔታ የምትገነዘበው እንዲህ ነው። በዓለ ፋሲካው በሚከበርበት በማንኛውም ጊዜ ሕይወታቸውንና ከእርሱ አንጻር ያስተካክሉ ዘንድ የዘመነ ስደት ሁኔታዎች ለምእመናን ትውስታ ያቀርባሉ። በአዲስ ኪዳን ውስጥ ዝክሩ አዲስ ትርጉም ይይዛል። ቤተ ክርስቲያን መሥዋዕተ ቅዳሴን ስታከብር የክርስቶስን ፋሲካ ትዘክራለች። ምስጢሩም ይገለጣል። ክርስቶስ ለአንዴና ለመጨረሻ ጊዜ በመስቀል ላይ የሰዋው መሥዋዕት ለዘላለም ይኖራል። ወደ ዕብራውያን ምዕራፍ 7 ከቁጥር 25 እስከ 27 ክርስቶስ ፋሲካችን የታረደበት የመስቀል ላይ መሥዋዕት በመሠዊያው ላይ በከበረ ጊዜ ሁሉ የደህንነታችን ሥራ ይቀጥላል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 የክርስቶስ ፋሲካ መታሰቢያ ስለሆነ መሥዋዕተ ቅዳሴ ራሱም መሥዋዕት ነው። የቅዱስ ቁርባን መሥዋዕታዊ ባሕሪ በምሥረታው ቃላት ይህ ለእናንተ የሚሰጥ ሥጋዬ ነው፣ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚፈጸም አዲስ ኪዳን ነው በሚል ተገልጿል። የሉቃስ ወንጌል ምዕራፍ 26 ቁጥር 28 በመሥዋዕተ ቅዳሴ ክርስቶስ በመስቀል ላይ የሰዋውን የገዛ ሥጋውን ለብዙሃን ስርየት ያፈሰሰውን የገዛ ደሙን ሰጥቶናል። የማቴዎስ ወንጌል ምዕራፍ 26 ቁጥር 28 በዚያ ከውሃን ቅዳሴ የመስቀል ላይ መሥዋዕትን ስለሚወክል ዳግም ሕልፍ ስለሚያደርግ መታሰቢያው ስለሆነ ፍሬውንም ስለሚያሳይ መሥዋዕት ነው።

የክርስቶስ መሥዋዕትና የቅዱስ ቁርባን መሥዋዕት አንድ ነጠላ መሥዋዕት ናቸው። ለመሥዋዕት የቀረበው ያው አንዱ እርሱ ክርስቶስ ነው። አሁንም በካህናት አማካይነት በመቅረብ ላይ ያለው ያው በመስቀል ላይ ራሱን መሥዋዕት አድርጎ የቀረበው ነው። ልዩነት ያለው በአቀራረቡ ሁኔታ ነው። በቅዳሴ ጊዜ የሚከናወነው መለኮታዊ መሥዋዕት ያለ ደም መፍሰስ ቢቀርብም በመስቀል መሠዊያው ላይ ደሙን በማፍሰስ ራሱን ካቀረበው ከክርስቶስ መሥዋዕት ጋር አንድ ነው። ስለዚህ ይህ መሥዋዕት በእውነት አስታራቂ ነው። ወደ ዕብራውያን ምዕራፍ 9 ቁጥር 14ና 27 መሥዋዕተ ቅዳሴ የቤተ ክርስቲያንም መሥዋዕት ነው። የክርስቶስ አካል የሆነችው ቤተ ክርስቲያንም ርዕሷ በሆነው በክርስቶስ መሥዋዕትነት ትሳተፋለች። ከእርሱ ጋርም ራሷ በመላና በአጠቃላይ ትሰጣለች። ለመላው የሰው ዘር እርሱ ለአብ ከሚያቀርበው ምልጃ ጋር ራሷን ታዋህዳለች። በመሥዋዕተ ቅዳሴ የክርስቶስ መሥዋዕት የአካሉ ክፍሎች መሥዋዕትም ይሆናል። የምእመናን ሕይወት፣ ውዳሴያቸው፣ ሥቃያቸው፣ ጸሎታቸውና ሥራቸው ከክርስቶስና ከመላው መሥዋዕቱ ጋር ተዋህደው አዲስ ዋጋ ያገኛሉ። በመንበረ ታቦቱ ላይ የሚገኘው የክርስቶስ መሥዋዕት የክርስቲያን ትውልዶችን በሙሉ ከመሥዋዕቱ ጋር አንድ እንዲሆኑ ያደርጋል። መላዋ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር የተዋሃደች ናት። ርዕሰ ሊቃነ ጳጳሳት በቤተ ክርስቲያን የጴጥሮስን ሥልጣን የተቀበለ ስለሆነ መሥዋዕተ ቅዳሴ በቀረበበት ጊዜ ሁሉ እንደ ኩላዊት ቤተ ክርስቲያን አንድነት ምልክትና አገልጋይነቱ ስሙ ይጠራል። ለማንኛውም መሥዋዕተ ቅዳሴ የአካባቢው ጳጳስ ኃላፊ ነው። ቅዳሴው በአንድ ካህን ቢመራም እንኳን በካህናቱ መካከልና በዲያቆናቱ ረዳትነት የዚያ ሰበካ መሪ መሆኑን ለማመልከት በየቅዳሴው የጳጳሱ ስም ይጠራል። ሕዝበ ክርስቲያንም በበኩላቸው ለእርሱና ከእርሱ ጋር በመሥዋዕተ ቅዳሴው ተሳታፊ ለሚሆኑት አገልጋዮች ይጸልያሉ። ከክርስቶስ መሥዋዕት ጋር አንድ የሚሆኑት ገና በምድር ላይ ያሉት አባላት ብቻ ሳይሆኑ በመንግሥተ ሰማይ የክብር ቦታ የሚገኙትም ናቸው። ቅድስት ድንግል ማርያምንና መላ ቅዱሳንን በማስታወስና ከእነርሱ ጋር ሱታፊ በማድረግ ቤተ ክርስቲያን መሥዋዕተ ቅዳሴን ታቀርባለች። በመሥዋዕተ ቅዳሴ ውስጥ ቤተ ክርስቲያን ከክርስቶስ መሥዋዕትና ምልጃ ጋር አንድ ሆና ከመስቀሉ ግርጌ ከማርያም ጋር ትቆማለች። በክርስቶስ ለሞቱት ነገር ግን ሙሉ በሙሉ ላልነጹ ምእመናንም ወደ ክርስቶስ ብርሃንና ሰላም ይገቡ ዘንድ መሥዋዕተ ቅዳሴ ይቀርባል። ቅዱስ አጎስጢኖስ በመሥዋዕተ ቅዳሴ በምናከብረው በቤዛችን መሥዋዕት ከመቼውም በበለጠ ሙሉ ተሳትፎ እንድናደርግ የሚገፋፋን ይህን ሃይማኖታዊ አስተምሮ እንዲህ በማለት በሚገባ ያጠቃልለዋል። ይህች ሙሉ በሙሉ የዳነች ከተማ የቅዱሳን ማኅበረሰብና ጉባኤ የታላቁ ርዕስ አካል እንሆን ዘንድ በሕማማቱ ራሱን እንደ ባሪያ አሳልፎ ለእኛ እስከ መስጠት በበቃው በሊቀ ካህኑ ኩላዊ መሥዋዕትነት ለእግዚአብሔር ቀርባለች። የክርስቲያኖች መሥዋዕት እንዲህ ነው። ብዙዎች ስንሆን በክርስቶስ አንድ ነን። ወደ ሮሜ ምዕራፍ 13 ቁጥር 3 ቤተ ክርስቲያን ይህን በምእመናን ዘንድ በሚገባ የምታውቀውንና ስታቀርበው ራሷንም አሳልፋ መስጠቷ የሚረጋገጥበትን ይህን መሥዋዕት በመሠዊያው ምስጢር ማፍለቋን ትቀጥላለች። ወደ ሮሜ ምዕራፍ 12 ቁጥር 5 በቃሉና በመንፈስ ቅዱስ ኃይል የክርስቶስ ሕልው መሆን የሞተው ይልቁንም ከሙታን የተነሣው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚያማልደው ኢየሱስ ለቤተ ክርስቲያኑ በብዙ መንገዶች በቃሉ ሁለት ወይም ሦስት ሆነው በስሜ ይሰበሰባሉ ሲል በተናገረው በቤተ ክርስቲያኑ ጸሎት በድሆች፣ በሕሙማን፣ በእስረኞች፣ ባለቤታቸው በሆነው በምስጢራቱ፣ በመሥዋዕተ ቅዳሴና በአገልጋዩ ስዕብናም ውስጥ ይገኛል። ከሁሉም በላይ እርሱ የሚገኘው ግን በሚፈተተው ቁርባን ነው። ወደ ሮሜ ምዕራፍ 8 ቁጥር 34 በሚፈተተው ቁርባን ውስጥ የሚሆነው የክርስቶስ ሕልውና ልዩ ነው። ይህም መሥዋዕተ ቅዳሴን ከምስጢራት ሁሉ በላይ የሚያደርገውና የመንፈሳዊ ሕይወት ፍጽምናና የምስጢራት ሁሉ መደምደሚያም የሚያሰኘው ነው። ከሁሉም በላይ በተቀደሰው ቅዱስ ቁርባን የጌታችን የኢየሱስ ክርስቶስ ሥጋና ደም ነፍሱና መለኮቱም መላው ክርስቶስ በትክክል በጋሃድና በአካል አለበት። ይህ ሕልውና ሕልው መሆን እውነት ነው ሲባል ሌሎቹ የሕልውና ዐይነቶች እውነት እንዳልሆኑ የሚያስቆጥር ሳይሆን ሙሉ ለሙሉ እንዳለ መገኘቱን ለማሳየት ነው። በዚህ ምስጢር ውስጥ ክርስቶስ የሚገኘው ኅብስትና ወይኑን ወደ ክርስቶስ ሥጋና ደም በመለወጥ ነው። አበው የክርስቶስ ቃልና የመንፈስ ቅዱስ ሥራ ይህን ለውጥ በማስገኘት ረገድ ውጤታማ እንዲሆኑ ቤተ ክርስቲያን ያላትን እምነት በሚገባ አረጋግጠዋል። ስለዚህ ቅዱስ ዮሐንስ አፈወርቅ እንዲህ ሲል ያረጋግጣል። ለዚሁ ዓላማ የሚቀርቡትን መባዎች የክርስቶስ ሥጋና ደም እንዲሆኑ የሚያደርገው ለእኛ ሲል የተሰዋው ራሱ ክርስቶስ እንጂ ሰው አይደለም። ካህኑ በክርስቶስ ቦታ ሆኖ እነዚህን ቃላት ይናገራል። ኃይላቸውና ጸጋቸው ግን የእግዚአብሔር ነው። ይህ ሥጋዬ ነው ይላል። ይህ ቃል የሚቀርቡትን ነገሮች ይለውጣል። ቅዱስ አብሮስዮስ ለዚሁ ለውጥ እንዲህ ይላል። ቡራኬው የቀደሰው እንጂ ተፈጥሮ የሠራው አለመሆኑን እመኑ።
የቡራኬው ኃይል ከተፈጠረው ይልቃል። ምክንያቱም በቡራኬው ኃይል ራስዋ ተፈጠረው ትለወጣለችና ያልነበረን ነገር አንድ ከምንም መፍጠር የቻለ የክርስቶስ ቃል ያሉ ነገሮችን ቀድሞ ወዳልነበሩበት ሁኔታ መለወጥ ያዳግተዋልን? ለነገሮች ቀዳሚ ባህሪያቸውን መስጠት ባህሪያቸውን ከመለወጥ የሚቀል ተግባር አይሆንም። የትሬንቱ ጉባኤ የካቶሊክን እምነት እንደሚከተለው ያጠቃልላል። መድኃኒታችን ክርስቶስ በህብስት መልክ ያቀረበው በእርግጥም ሥጋው መሆኑን በመናገሩ የእግዚአብሔር ቤተ ክርስቲያንና ይህ ቅዱስ ጉባኤ ህብስቱንና ወይኑን በመቀደስ ህብስቱን ሙሉ በሙሉ ወደ ጌታችን ክርስቶስ ሥጋ፣ ወይኑንም ሙሉ በሙሉ ወደ ደሙ መለወጡ የምን ጊዜም እምነታቸው መሆኑን አሁንም እንደገና ያውጃሉ። ይህን መለወጥም ቅድስት ካቶሊካዊት ቤተ ክርስቲያን በትክክልና በአግባቡ ውላጤ ትለዋለች።

ክቡራትና ክቡራን አድማጮቻችን ዝግጅታችንን አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ በደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 23 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን ማመስገናቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 23 2018 ዓመተ ምህረት የቀረበውን መስዋዕተ ቅዳሴ በመሩበት ወቅት ባሰሙት ቃለ ምዕዳን የሮም ከተማ ድጋፊዎች የሆኑት ሁለት ሐዋርያት በችግሮች መካከል ድንቅ የወንጌል ምስክሮች እንደነበሩ በማስታወስ ምእመናንም ፈለጋቸውን እንዲከተሉ አደራ ብለዋል። አዳዲስ ሊቃነ ጳጳሳትን በሾሙበት ሥነ ሥርዓት ላይ ባስተላለፉት መልእክትም ሊቃነ ጳጳሳቱ እግዚአብሔርን በመምሰል በአደራ ለተሰጧቸው ምእመናን መልካም እረኞች እንዲሆኑ አሳስበዋል። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሮም ደጋፊዎች የሆኑት የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል ምክንያት በማድረግ ሰኞ ሰኔ 22 2018 ዓመተ ምህረት በቅዱስ ጴጥሮስ ባዚሊካ ውስጥ የቀረበውን መሥዋዕተ ቅዳሴን መርተዋል። በሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ዛሬ እኛም በተራችን አንድነትን ለማበረታታትና እውነተኛ ለጋስ አገልጋዮች ለመሆን ቅዱስ ጴጥሮስንና ቅዱስ ጳውሎስን መመልከት ያስፈልጋል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገር ስብከት ባልደረባ በሆኑት ቅዱሳን ሕይወት ላይ በማስተንተን ባሰሙት ቃለ

ሐዋርያው ጳውሎስ እንደ ገሠጸው አስታውሰዋል። ሐዋርያው ጴጥሮስም ስህተቶቹን አምኖ ንስሐ መግባቱን ተስፋ ሳይቆርጥ ወንጌልን ለማወጅ እና የክርስቶስን መንጋ የመሰብሰብ ተልእኮን ሳያቋርጥ ከተሰበሰብንበት ቦታ ብዙም ሳይርቅ ሮም ውስጥ በሰማዕትነት ተሰቃይቷል ብለዋል። ሐዋርያው ጴጥሮስ በኢየሱስ ክርስቶስ በተሰጠው ተልእኮ በመታገዝ የእያንዳንዱን ሰው ድምፅ ማዳመጥ፣ ተነሳሽነቶችን መለየት፣ መምራት፣ ስህተቶችን ማረም፣ ወንድሞችንና እህቶችን ማስተማር፣ ማበረታታትና አብረው መጓዝ እንዲችሉ በዚሁ መንፈስ እርስ በርስ ሆነ ለሰው ልጆች ሁሉ በሚያበረክቱት ሥራ በገርነት እንዲተባበሩ መርዳቱን አስታውሰዋል። የሐዋርያው ጴጥሮስ ምሳሌ እያንዳንዱ ክርስቲያን አንድነትን እንዲገነባ እግዚአብሔርን የሕይወቱ ማዕከል እንዲያደርግና ከወንድሞችና እህቶች ጋር እንዲቀራረብ ለሁኔታዎቻቸውና ፍላጎቶቻቸው ትኩረት እንዲሰጥ የቀረበ ግብዣ ነው ብለው መልእክቱ ለሌሎች በሙላት እንዲታወጅ እርስ በርሳችን በፍቅር መኖርን እንማራለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ይህ ትምህርት ዛሬ የምናከብረው የሌላኛው ታላቅ ሐዋርያና ደከመኝ ሰለቸኝ ሳይል የምሥራች ቃል ሰባኪ የነበረ የጳውሎስም ጭምር ነው ብለው እግዚአብሔር በወጣቱ ሳኦል ልብ ውስጥ ድንቅ ነገር ፈጽሟል፣ አሸንፎታል፣ በቅድሚያ በወንጌል ተለውጦ አዲስ ስም እንዲሰጠው ካደረገው በኋላ ወንጌልን በዓለም ዙሪያ እንዲያውጅ ልኮታል ብለዋል። እንደ ሐዋርያው ጴጥሮስ ሐዋርያው ጳውሎስም በሮም ሕይወቱን እስኪሰጥ ድረስ ወንጌልን መስክረዋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሕዛብ ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቃል ራሱን ለመለወጥ መፍቀዱ ከዓመፅ መንገድ ይልቅ ወደ ፍቅር መንገድ መርቶታል ብለዋል። ቅዱስ አጎስጢኖስ ስለ ጳውሎስ መለወጥና ተልእኮ የተናገረውን ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንን ሲያሳድድ የነበረውን እግዚአብሔር የሰላም መልእክተኛ አድርጎታል፣ ኃጢአቱን በሙሉ ይቅር ብሎለት የሌሎችን ኃጢአት ይቅር በሚልበት አገልግሎት ላይ ማስቀመጡን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ቅዱሳን መመልከት አንድነትን ማራመድና እውነትን በበጎ አድራጎት ማገልገልን ሊያስተምረን እንደሚችል ጠቁመው መንጋውን እንዲጠብቁ አደራ የተሰጣቸው አዳዲስ ሊቃነ ጳጳሳት በዚህ መንፈስ የሊቃነ ጵጵስና ሹመታቸውን ለማክበር መዘጋጀታቸውን አስታውሰዋል። በመስቀል ያጌጡ እነዚህ ነጭ አልባሳት በአደራ የተሰጣቸውን እያንዳንዱን የእግዚአብሔር መንጋ በኃላፊነት በመሸከም ጉልበታቸውን፣ ጊዜያቸውን እና ሕይወታቸውንም ጭምር በመሥዋዕትነት የመስጠት ቁርጠኝነትን ያሳያሉ ብለው ከራስ ወዳድነት ነፃ የሆነ አገልግሎት ወንጌል ለሁሉም ሰው እንዲደርስና መላው ዓለምም ተስማምቶ እንዲኖር የሚል መልእክት አለው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ መንፈስ ከቆስጥንጥንያው ፓትርያርክ ጽሕፈት ቤት ለመጡ የክርስቲያኖች አንድነት እንቅስቃሴ ልዑካን ልባዊ ሰላምታቸውን አቅርበው በመጨረሻም በጉዟችን ውስጥ የአዳኛችን የኢየሱስ ክርስቶስ ፈለግ ለመከተል የቅዱሳን ጴጥሮስና ጳውሎስ ድጋፍ በጸሎት እንጠይቅ ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ጌታችን ኢየሱስ ክርስቶስ ያዘጋጅልን መንገድና በመጨረሻው እራት ወደ አባቱ ዘንድ የጸለየው በተስፋ እንድንመኘው ያስተማረን ግብ ነው ሲሉ ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን አመሰገኑ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምሕረት ባደረጉት ንግግር በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል ሐዋርያዊ አገልግሎታቸውን በሚችሉት መንገድ የሚደግፉትን ምዕመናን አመስግነው ለሮም ነዋሪዎች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምሕረት በጣሊያን መዲና ሮም ለሚኖሩት ሰዎች በሙሉ ሰላምታቸውን አቅርበው በዓለም ዙሪያ በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር ላይ የተሳተፉትን በሙሉ አመስግነዋል። ዛሬ የቅዱስ ጴጥሮስ የእርዳታ ማሰባሰብ ቀንን እናከብራለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያው ቅዱስ ጴጥሮስ ተተኪ በመሆን የማበረክተውን አገልግሎት በበጎነት የሚደግፉትን በሙሉ ከልብ አመሰግናለሁ፣ በእምነትና በኅብረት አብረን የምናደርገው ጉዞን እንቀጥል ሲሉ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምዕመናን ጋር የመልአከ እግዚአብሔር ጸሎት ባቀረቡበት ወቅት ተናግረዋል። በየዓመቱ የሚከናወነው እርዳታ የማሰባሰብ መርሃ ግብሩ የርዕሰ ሊቃነ ጳጳሳት የበጎ አድራጎት ሥራዎችን ለመደገፍ የአደጋ ጊዜ እርዳታን ለማቅረብና በዓለም ዙሪያ የሚገኙ ተጋላጭ ማኅበረሰቦችን ለመደገፍ የሚያስችል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ከተማ ባልደረባዎች የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል ዕለት በከተማው ለሚገኙት በሙሉ ሰላምታቸውን አቅርበው በተለይም በሕመምና በብቸኝነት የሚሰቃዩትን እንዲሁም በማረሚያ ቤቶች ውስጥ የሚገኙትን በጸሎታቸው እንደሚያስታውሷቸው ተናግረዋል።
ቅዱስነታቸው በሮም ቁምስናዎች አገልግሎ

ጸሎታቸውን በማበርከት ላይ የሚገኙ ካህናትን፣ ገዳማውያንና ገዳማውያትን በሙሉ አመስግነው አለኝታነታቸውን በመግለጽ በዕለት ተዕለት አገልግሎታቸው ታላቁን የክርስቶስ ልብ ሕያው እንደሚያደርጉ ገልጸው ይህን አገልግሎት በማበርከት ለኦብዘርቫቶሪ ለተሰኘ የቅድስት መንበር ጋዜጣ ጽሑፍ የሚያበረክቱትን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከኦብዘርቫቶሪ ሮማኖ የተሰኘ ዕለታዊ የቅድስት መንበር ጋዜጣ በተጨማሪ ለኦብዘርቫቶሪ ዲስትራዳ የተሰኘ ጋዜጣን በማከፋፈል የሚተባበሩ በቅዱስ ጴጥሮስ አደባባይ ዙሪያ ለሚኖሩ ቤት አልባ ሰዎች ሰላምታቸውን አቅርበው ጋዜጣው ለዋናው የቫቲካን ጋዜጣ ማሟያ በመሆን በህብረተሰቡ የተገለሉና ተጋላጭ የሆኑ ሰዎች ታሪኮችን፣ ሐሳቦችንና አስተያየቶችን በየወሩ የሚያካፍል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል በማስመልከት በከተማው የሚቀርቡ ልዩ ልዩ ዝግጅቶችን በማስታወስ ምስጋናቸውን አቅርበዋል። በዝግጅቶቹ ላይ ከመላው የጣሊያን ከተሞች የመጡትንና ሐዋርያዊ አገልግሎታቸውን የሚደግፉ ድርጅቶች ወደ ቅዱስ ጴጥሮስ ባዚሊካ የሚወስደውን ረጅሙን መንገድ በሚያማምሩ አበቦች ያስጌጡ በጎ ፈቃደኞችን አመስግነዋል። በጎ ፈቃደኞቹ በየዓመቱ ሰኔ 29 የአበባ ቅጠሎችን በመጠቀም ውስብስብ የሆኑ ንድፎችንና ምስሎችን ለእይታ የሚያቀርቡ ሲሆን ዘንድሮ ለ13ኛ ጊዜ የቀረበው ንድፍ ኢንፊዮራታ ወይም በአበቦች ያጌጠች የሚል እንደነበር ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱስ አንጀሎ ቤተ መንግሥት እሽክርክሪት የተባለውን ዓመታዊ የሪችት ዝግጅት በማቅረብ የተባበሩትን አመስግነው ዓመቱ ቅዱስ ፍራንቺስኮስ ፍጥረታትን በማስመልከት ያዘጋጀውን የምስጋና መዝሙር የሚያስታውስ እንደሆነም ተገልጿል።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 23 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው አስተምሮ የሚሆነው የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርዕስት ባለፈው ሳምንት ካቀረብንላችሁ አስተምሮ ቀጣይ ክፍል ያዘጋጀነውን ይሆናል። አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ክቡራትና ክቡራን አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
1: የግል ተነሳሽነትና የንግድ ሥራ ተነሳሽነት። የቤተ ክርስቲያን ማኅበራዊ አስተምሮ በኢኮኖሚ ረገድ ያለው የሰው ነጻነት ሊዳብርና ሊጠበቅ የሚገባው መሠረታዊ እሴትና የማይጣስ መብት እንደሆነ ይገነዘባል። ማንኛውም ሰው ኢኮኖሚያዊ ተነሳሽነትን የማራመድ መብት አለው። ማንኛውም ሰው ክህሎቱን ሕጋዊ በሆነ መልኩ ተጠቅሞ ሁሉንም ሰው ለሚጠቅም ሀብት ግኝት አስተዋጽኦ ማበርከትና የድካሙን ፍሬ ማግኘት አለበት። ይኸውም የቤተ ክርስቲያን ትምህርት የኢኮኖሚያዊ ተነሳሽነትን መብት ከማዳከም ወይም ከመካድ የሚመነጩ አሉታዊ ውጤቶች እንዳሉ ያስገነዝባል። ተሞክሮ እንደሚያሳየን ይህንን መብት መካድ ወይም በኅብረተሰብ ውስጥ ሁሉንም ሰው እኩል እናደርጋለን በሚል ፈሊጥ የተነሳ መብትን መገደብ የተነሳሽነትን መንፈስ ማለትም የዜጋን የፈጠራ ባለቤትነትን ይቀንሳል ወይም ሙሉ በሙሉ ያጠፋል። ከዚህ አንጻር በኢኮኖሚ መስክ ያለው ነጻና ኃላፊነት ያለበት ተነሳሽነት የሰዎችን የፈጠራ ባለቤትነትና ተዛማጅነት የሚያሳይ ተግባር ነው ማለት ይቻላል። ስለዚህ እንዲህ አይነቱ ተነሳሽነት በቂ ቦታ ሊሰጠው ይገባል። መንግስታት ተነሳሽነትን የመገደብ የሞራል ግዴታ የሚኖራቸው የጋራ ጥቅምን ለማራመድና በኢኮኖሚ ተግባር ወይም በአፈጻጸሙ መካከል ያለመጣጣም ሁኔታዎች ሲከሰቱ ብቻ ነው። በንግድ ሥራ መስክም ቢሆን ተነሳሽነት የሰብአዊ ተግባር ዋና አካል ነው። ይህም በተለይ የሚከሰተው በእቅድና አዲስ ሐሳቦችን በማመንጨት አካባቢ ነው። እንዲህ አይነቱ የማምረት ጥረት ማቀነባበር የሚፈጅበትን ጊዜ ማቀድ ማርካት ካለበት ፍላጎት ጋር አወንታዊ በሆነ መንገድ የተጣጣመ መሆኑን ማረጋገጥ እና አስፈላጊውንና ሊደርስ የሚችለውን አደጋ መቀበል ይህ ሁሉ በዛሬው ህብረተሰብ ውስጥ የሀብት ምንጭ ሆኗል። ስለዚህ ሥርዓት የያዘና ፈጠራ ያለበት የሰው ሥራ ሚና የዚህም ሥራ ዋና አካል የሆነው ተነሳሽነትና ሥራን የመምራት ችሎታ ይበልጥ ግልጽና ወሳኝ እየሆነ ይሄዳል። በዚህ የቤተ ክርስቲያን አስተምሮ ውስጥ የሰው ዋና ሀብቱ ራሱ ሰው ነው። አእምሮ የምድርን የማምረት ኃይልና የሰው ፍላጎቶች ሊረኩ የሚችሉባቸውን የተለያዩ መንገዶች ሊያውቅ ይችላል የሚለውን እምነት ማየት እንችላለን ማለት ነው። ሀሌታ ውሃ የንግድ ሥራና ዓላማዎቹ። የንግድ ሥራዎች ተፈላጊ ዕቃዎችንና አገልግሎቶችን በማምረት የኅብረተሰብን የጋራ ጥቅም የማገልገል ብቃት ሊኖራቸው ይገባል። ቅልጥፍናን የሚያመጣና የተለያዩ ወገኖችን ፍላጎት በማርካት ላይ ባተኮረ ዕቅድ መሠረት ዕቃዎችንና አገልግሎቶችን ለማምረት ሲፈልግ የንግድ ስራዎች ባለቤቶቻቸው ብቻ ሳይሆኑ በስራ ለተሳተፉ ሌሎች ሰዎች እንዲሁም ለመላው ህብረተሰብ ሀብትን ይፈጥራሉ። ከዚህ ኢኮኖሚያዊ ተግባራቸው ጎን ለጎን የንግድ ስራዎች የስብሰባ የትብብርና በስራው ተሳታፊ የሆኑ ሰዎችን ብቃት የማሳደግ እድልን በመፍጠር ማህበራዊ ተግባራትን ይፈጽማሉ። ስለዚህ በንግድ ስራ ውስጥ ያለው የኢኮኖሚ ገጽታ ኢኮኖሚያዊ ግቦችን ለማሳካት አስፈላጊ ነው ማለት ነው። የንግድ ስራ ዓላማ መለካት የሚገባ በኢኮኖሚያዊ ሁኔታዎችና በኢኮኖሚያዊ መመዘኛዎች መሰረት ቢሆንም ለሰውና ለህብረተሰብ ተጨባጭ እድገት የሚያስገኙ እውነተኛ ሴቶች ግን መረሳት የለባቸውም። በዚህ ግላዊ ማህበራዊ ይታ ውስጥ አንድ የንግድ ስራ የካፒታል እቃዎች ስብስብ ብቻ ሳይሆን ሰዎች ለኩባንያው ተግባራት አስፈላጊውን ካፒታል በማቅረብም ሆነ በእነዚህ ስራዎች ውስጥ በጉልበታቸው በመሳተፍ በተለያዩ መንገዶችና በተወሰኑ ኃላፊነቶች የሚሳተፉበት የሰዎችም ስብስብ ነው። በንግድ ስራ የተሰማሩ ሁሉ የሚሰሩበት ማህበረሰብ ለሁሉም የሚሆን በጎ ነገርን የሚወክል እንጂ የአንድን ግለሰብ ፍላጎት ብቻ የሚያረካ መዋቅር አለመሆኑን መገንዘብ አለባቸው። ይህ ግንዛቤ ካለ እውነትም የሰውን ዘር የሚያገለግል ኢኮኖሚ ለመገንባትና በተለያዩ የስራ ሸሪኮች መካከል እውነተኛ የትብብር ፕሮግራሞችን ለመዘርጋት ይቻላል። ለዚህም ጥሩ ምሳሌ የሚሆነው የህብረት ስራ ማህበራት፣ አነስተኛና መካከለኛ የንግድ ስራዎች፣ የእጅ ስራ ውጤቶችን የሚሸጡ የንግድ ድርጅቶችና የቤተሰብ ግብርና በመባል የሚታወቁ ድርጅቶች ናቸው። የቤተ ክርስቲያን ማህበራዊ አስተምሮ እነዚህ ተግባራት የስራን ዋጋ ከፍ ለማድረግ ግላዊ ማህበራዊ የኃላፊነት ስሜትን፣ ዲሞክራሲያዊ ህይወትንና ለገበያና ለህብረተሰብ እድገት አስፈላጊ የሆኑ ሰብአዊ እሴቶችን ለማዳበር የሚያደርጉት አስተዋጽኦ በአጽንኦት ይገልጻል። የቤተ ክርስቲያን ማኅበራዊ አስተምሮ አንድ የንግድ ድርጅት በሚገባ እየተንቀሳቀሰ ለመሆኑ ዋናው አመላካች የሆነውን የተገቢ ትርፍና ሚና ይገነዘባል። አንድ የንግድ ድርጅት ትርፋማ ሲሆን የማምረቻ ኃይሎች በሚገባ ሥራ ላይ መዋላቸውን ያመለክታል። ነገር ግን አንድ የንግድ ድርጅት ህብረተሰቡን በሚገባ ሳያገለግል ትርፋማ ሊሆን እንደሚችል ቤተ ክርስቲያን ታውቃለች። ለምሳሌ የሂሳብ መዝገቡ ትክክል ሆኖ ነገር ግን የድርጅቱ ዋና ንብረት ባለድርሻዎች የሚዋረዱበትና ክብራቸው የሚቀንስበት ሁኔታ ሊኖር ይችላል። ይህም የሚሆነው የንግድ ድርጅቶች ህዝቡን የሚበዘብዙ ማኅበራዊና ባህላዊ ሥርዓቶች አካል ሲሆኑና የማኅበራዊ ፍትሕን ግዴታዎች ችላ የማለትና የሠራተኞችን መብት የመጣስ አዝማሚያ ሲያሳዩ ነው። የአንድ የንግድ ድርጅት ሕጋዊ ትርፍ የማግኘት ፍላጎት በዚያው ኩባንያ ውስጥ በተለያዩ ደረጃዎች የሚሰሩ ሰዎች ክብር ከመጠበቅ ግዴታ ጋር የተጣጣመ መሆን አለበት። እነዚህ ሁለት ግቦች በምንም መልኩ እርስ በርሳቸው አይጻረሩም። ምክንያቱም በአንድ በኩል ጠቃሚ የሆኑ ሸቀጦችና አገልግሎቶችን ሳያመርቱና የኢኮኖሚያዊ ሥራ ፍሬ የሆነውን ትርፍ ሳያገኙ የድርጅቱን ህልውና ለማረጋገጥ መሞከር እውነትነት የለውም። በሌላ በኩል ሠራተኞች የራሳቸውን ችሎታ እንዲያዳብሩ መፍቀድ በሥራ ሂደት ምርታማነትንና ቅልጥፍናን ያሳድጋል። አንድ የንግድ ድርጅት በራሱ በኩባንያው ፍላጎት ብቻ ያልታጠረ የአንድነት ማኅበረሰብ መሆን አለበት። የሥራ ማኅበራዊ ሥነ ምህዳር መሆንና የተፈጥሮ አካባቢንም በመጠበቅ ለጋራ ጥቅም አስተዋጽኦ ማድረግ ይጠበቅበታል። በኢኮኖሚና በፋይናንስ ሥራ ተመጣጣኝ ትርፍ የማግኘት ፍላጎት ተቀባይነት ቢኖረውም ወደ አራጣ አበዳሪነት መዞር ከግብረ ገብ አኳያ መወገዝ የሚገባው ነው። በአራጣ አበዳሪነታቸውና በስግብግብነታቸው ማኅበረሰብ ውስጥ ለወንድሞቻቸው ረሃብና ሞት ምክንያት የሚሆኑ ሰዎች ካሉ ድርጊታቸው በተዘዋዋሪ መንገድ እንደ ነፍስ መግደል ይቆጠራል።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ። ክብራትና ክብራን አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ በሚል አርስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ
1: ክብራንና ክብራት አርማጮቻችን ይህ ቀደም ሲል ያስደመጥናችሁ የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርስት የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮን በተመለከተ ያቀረብንላችሁን አስተምሮ ነበር። ቀደም ሲል ያስደመጥናችሁ በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የማክሰኞ ሰኔ 23 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን ማመስገናቸውን የተመለከተ ዘገባ በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች በሙሉ አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን የምመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ አዲስ የተሾሙት ሊቃነ ጳጳሳት መልካም እረኞች እንዲሆኑ አሳሰቡ። ሩስ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 23 2018 ዓመተ ምህረት የቀረበውን መስዋዕተ ቅዳሴ በመሩበት ወቅት ባሰሙት ቃለ ምዕዳን የሮም ከተማ ድጋፊዎች የሆኑት ሁለት ሐዋርያት በችግሮች መካከል ድንቅ የወንጌል ምስክሮች እንደነበሩ በማስታወስ ምእመናንም ፈለጋቸውን እንዲከተሉ አደራ ብለዋል። አዳዲስ ሊቃነ ጳጳሳትን በሾሙበት ሥነ ሥርዓት ላይ ባስተላለፉት መልእክትም ሊቃነ ጳጳሳቱ እግዚአብሔርን በመምሰል በአደራ ለተሰጧቸው ምእመናን መልካም እረኞች እንዲሆኑ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ደጋፊዎች የሆኑት የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል ምክንያት በማድረግ ሰኞ ሰኔ 22 2018 ዓ ም በቅዱስ ጴጥሮስ ባዚሊካ ውስጥ የቀረበውን መሥዋዕተ ቅዳሴን መርተዋል። በሥነ ሥርዓቱ ላይ ባሰሙት ቃለ ምዕዳን ዛሬ እኛም በተራችን አንድነትን ለማበረታታትና እውነተኛ ለጋስ አገልጋዮች ለመሆን ቅዱስ ጴጥሮስንና ቅዱስ ጳውሎስን መመልከት ያስፈልጋል ሲሉ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገር ስብከት ባልደረባ በሆኑት ቅዱሳን ሕይወት ላይ በማስተንተን ባሰሙት ቃለ ምዕዳን ሐዋርያው ጴጥሮስ የመንጋው እረኛ ሆኖ እንዲሁም ሐዋርያው ጳውሎስ የአሕዛብ ሐዋርያ ሆኖ በኢየሱስ ክርስቶስ መመረጡን አስታውሰው በመሆኑም የቤተ ክርስቲያን ምሰሶዎች የሆኑ የሁለት ሐዋርያት በዓልን ዛሬ እናከብራለን ብለዋል። የቤተ ክርስቲያን የመጀመሪያው ርዕሰ ሊቃነ ጳጳሳት ሐዋርያው ጴጥሮስ በልዩነትና በሁከት መካከል አንድነትንና ኅብረትን ያበረታታ እንደነበር አስታውሰዋል። ቅዱስነታቸው ቃለ ምዕዳናቸውን በመቀጠል ይሁን እንጂ ይህ ማለት ሐዋርያው ጴጥሮስ ፍጹም ነው ማለት አይደለም ብለው በሕማማቱ ወቅት ኢየሱስ ክርስቶስን ከካደ በኋላ ከልብ በማልቀስ የንስሐ እንባዎቹን ማብሰሱን አስታውሰው በተሳሳቱ ድርጊቶቹ በተለያዩ ጊዜያት ሐዋርያው ጳውሎስ እንደገሰጸው አስታውሰዋል። ሐዋርያው ጴጥሮስም ስህተቶቹን አምኖ ንስሐ መግባቱን ተስፋ ሳይቆርጥ ወንጌልን ለማወጅ እና የክርስቶስን መንጋ የመሰብሰብ ተልእኮን ሳያቋርጥ ከተሰበሰብንበት ቦታ ብዙም ሳይርቅ ሮም ውስጥ በሰማዕትነት ተሰቃይቷል ብለዋል። ሐዋርያው ጴጥሮስ በኢየሱስ ክርስቶስ በተሰጠው ተልእኮ በመታገዝ የእያንዳንዱን ሰው ድምፅ ማዳመጥ፣ ተነሳሽነቶችን መለየት፣ መምራት፣ ስህተቶችን ማረም፣ ወንድሞችና እህቶችን ማስተማር፣ ማበረታታትና አብረው መጓዝ እንዲችሉ በዚሁ መንፈስ እርስ በርስ ሆነ ለሰው ልጆች ሁሉ በሚያበረክቱት ሥራ በገርነት እንዲተባበሩ መርዳቱን አስታውሰዋል። የሐዋርያው ጴጥሮስ ምሳሌ እያንዳንዱ ክርስቲያን አንድነትን እንዲገነባ፣ እግዚአብሔርን የሕይወቱ ማዕከል እንዲያደርግና ከወንድሞችና እህቶች ጋር እንዲቀራረብ፣ ለሁኔታዎቻቸውና ፍላጎቶቻቸው ትኩረት እንዲሰጥ የቀረበ ግብዣ ነው ብለው መልእክቱ ለሌሎች በሙላት እንዲታወጅ እርስ በርሳችን በፍቅር መኖርን እንማራለን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመቀጠልም ይህ ትምህርት ዛሬ የምናከብረው የሌላኛው ታላቅ ሐዋርያና ደከመኝ ሰለቸኝ ሳይል የምሥራች ቃል ሰባኪ የነበረ የጳውሎስም ጭምር ነው ብለው እግዚአብሔር በወጣቱ ሳኦል ልብ ውስጥ ድንቅ ነገር ፈጽሟል፣ አሸንፎታል፣ በቅድሚያ በወንጌል ተለውጦ አዲስ ስም እንዲሰጠው ካደረገው በኋላ ወንጌልን በዓለም ዙሪያ እንዲያውጅ ልኮታል ብለዋል። እንደ ሐዋርያው ጴጥሮስ ሐዋርያው ጳውሎስም በሮም ሕይወቱን እስኪሰጥ ድረስ ወንጌልን መስክረዋል ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የአሕዛብ ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቃል ራሱን ለመለወጥ መፍቀዱ ከዓመፅ መንገድ ይልቅ ወደ ፍቅር መንገድ መርቶታል ብለዋል። ቅዱስ አጎስጢኖስ ስለ ጳውሎስ መለወጥና ተልእኮ የተናገረውን ያስታወሱት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንን ሲያሳድድ የነበረውን እግዚአብሔር የሰላም መልእክተኛ አድርጎታል፣ ኃጢአቱን በሙሉ ይቅር ብሎለት የሌሎችን ኃጢአት ይቅር በሚልበት አገልግሎት ላይ ማስቀመጡን አስታውሰዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እነዚህን ቅዱሳን መመልከት አንድነትን ማራመድና እውነትን በበጎ አድራጎት ማገልገልን ሊያስተምረን እንደሚችል ጠቁመው መንጋውን እንዲጠብቁ አደራ የተሰጣቸው አዳዲስ ሊቃነ ጳጳሳት በዚህ መንፈስ የሊቃነ ጵጵስና ሹመታቸውን ለማክበር መዘጋጀታቸውን አስታውሰዋል። በመስቀል ያጌጡ እነዚህ ነጭ አልባሳት በአደራ የተሰጣቸውን እያንዳንዱን የእግዚአብሔር መንጋ በኃላፊነት በመሸከም ጉልበታቸውን፣ ጊዜያቸውን እና ሕይወታቸውንም ጭምር በመሥዋዕትነት የመስጠት ቁርጠኝነትን ያሳያሉ ብለው ከራስ ወዳድነት ነፃ የሆነ አገልግሎት ወንጌል ለሁሉም ሰው እንዲደርስና መላው ዓለምም ተስማምቶ እንዲኖር የሚል መልእክት አለው ሲሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ መንፈስ ከቆስጥንጥንያው ፓትርያርክ ጽሕፈት ቤት ለመጡ የክርስቲያኖች አንድነት እንቅስቃሴ ልዑካን ልባዊ ሰላምታቸውን አቅርበው በመጨረሻም በጉዟችን ውስጥ የአዳኛችን የኢየሱስ ክርስቶስ ፈለግ ለመከተል የቅዱሳን ጴጥሮስና ጳውሎስ ድጋፍ በጸሎት እንጠይቅ ሲሉ አሳስበዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህም ጌታችን ኢየሱስ ክርስቶስ ያዘጋጀልን መንገድና በመጨረሻው ዕራት ወደ አባቱ ዘንድ የጸለየው በተስፋ እንድንመኘው ያስተማረን ግብ ነው ሲሉ ቃለ ምዕዳናቸውን ደምድመዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ አገልግሎታቸውን በሚችሉት ሁሉ የሚደግፉትን አመሰገኑ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምህረት ባደረጉት ንግግር በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር በኩል ሐዋርያዊ አገልግሎታቸውን በሚችሉት መንገድ የሚደግፉትን ምእመናን አመስግነው ለሮም ነዋሪዎች ሰላምታቸውን አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል በተከበረበት ሰኞ ሰኔ 22 2018 ዓመተ ምህረት በጣሊያን መዲና ሮም ለሚኖሩት ሰዎች በሙሉ ሰላምታቸውን አቀርበው በዓለም ዙሪያ በቅዱስ ጴጥሮስ የእርዳታ ማሰባሰብ መርሃ ግብር ላይ የተሳተፉትን በሙሉ አመስግነዋል። ዛሬ የቅዱስ ጴጥሮስ የእርዳታ ማሰባሰብ ቀንን እናከብራለን ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሐዋርያው ቅዱስ ጴጥሮስ ተተኪ በመሆን የማበረክተውን አገልግሎት በበጎነት የሚደግፉትን በሙሉ ከልብ አመሰግናለሁ፣ በእምነትና በህብረት አብረን የምናደርገው ጉዞን እንቀጥል ሲሉ በቅዱስ ጴጥሮስ አደባባይ ከተሰበሰቡት ምእመናን ጋር የመላከ እግዚአብሔር ጸሎት ባቀረቡበት ወቅት ተናግረዋል። በየዓመቱ የሚከናወነው እርዳታ የማሰባሰብ መርሃ ግብሩ የርዕሰ ሊቃነ ጳጳሳት የበጎ አድራጎት ሥራዎችን ለመደገፍ፣ የአደጋ ጊዜ እርዳታን ለማቅረብና በዓለም ዙሪያ የሚገኙ ተጋላጭ ማኅበረሰቦችን ለመደገፍ የሚያስችል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ከተማ ባልደረባዎች የቅዱሳን ጴጥሮስና ጳውሎስ ዓመታዊ በዓል ዕለት በከተማው ለሚገኙት በሙሉ ሰላምታቸውን አቅርበው በተለይም በሕመምና በብቸኝነት የሚሰቃዩትን እንዲሁም በማረሚያ ቤቶች ውስጥ የሚገኙትን በጸሎታቸው እንደሚያስታውሷቸው ተናግረዋል። ቅዱስነታቸው በሮም ቁምስናዎች አገልግሎታቸውን በማበረከት ላይ የሚገኙ ካህናትን፣ ገዳማውያንና ገዳማውያትን በሙሉ አመስግነው አለኝታነታቸውን በመግለጽ በዕለት ተዕለት አገልግሎታቸው ታላቁን የክርስቶስ ልብ ሕያው እንደሚያደርጉ ገልጸው ይህን አገልግሎት በማበረከት ለኦብዘርቫቶሪ ለተሰኘ የቅድስት መንበር ጋዜጣ ጽሑፍ የሚያበረክቱትን አመስግነዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከሎዘርቫቶሬ ሮማኖ የተሰኘ ዕለታዊ የቅድስት መንበር ጋዜጣ በተጨማሪ ሎዘርቫቶሬ ዲስትራዳ የተሰኘ ጋዜጣን በማከፋፈል የሚተባበሩ በቅዱስ ጴጥሮስ አደባባይ ዙሪያ ለሚኖሩ ቤት አልባ ሰዎች ሰላምታቸውን አቅርበው ጋዜጣው ለዋናው የቫቲካን ጋዜጣ ማሟያ በመሆን በኅብረተሰቡ የተገለሉና ተጋላጭ የሆኑ ሰዎች ታሪኮችን፣ ሐሳቦችንና አስተያየቶችን በየወሩ የሚያካፍል እንደሆነ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱሳን ጴጥሮስና ጳውሎስ ዓመታዊ ክብረ በዓል በማስመልከት በከተማው የሚቀርቡ ልዩ ልዩ ዝግጅቶችን በማስታወስ ምስጋናቸውን አቅርበዋል። በዝግጅቶቹ ላይ ከመላው የጣሊያን ከተሞች የመጡትንና ሐዋርያዊ አገልግሎታቸውን የሚደግፉ ድርጅቶች ወደ ቅዱስ ጴጥሮስ ባዚሊካ የሚወስደውን ረጅሙን መንገድ በሚያማምሩ አበቦች ያስጌጡ በጎ ፈቃደኞችን አመስግነዋል። በጎ ፈቃደኞቹ በየዓመቱ ሰኔ 29 የአበባ ቅጠሎችን በመጠቀም ውስብስብ የሆኑ ንድፎችንና ምስሎችን ለእይታ የሚያቀርቡ ሲሆን ዘንድሮ ለ13ኛ ጊዜ የቀረበውን ንድፍ ኢንፊዮራታ ወይም በአበቦች ያጌጠች የሚል እንደነበር ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በተጨማሪም የቅዱስ አንጀሎ ቤተ መንግሥት እሽክርክሪት የተባለውን ዓመታዊ የሪችት ዝግጅት በማቅረብ የተባበሩትን አመስግነው ዓመቱ ቅዱስ ፍራንቺስኮስ ፍጥረታትን በማስመልከት ያዘጋጀውን የምስጋና መዝሙር የሚያስታውስ እንደሆነም ተገልጿል።

0: ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የማክሰኞ ሰኔ 23 2018 ዓ.ም ዝግጅታችን ነው። ከዚህ ቀጥሎ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል ርዕስ የተዘጋጀ ሳምንታዊ ዝግጅት እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ ነው።
1: ክቡራንና ክቡራት አድማጮቻችን ይህ በመከታተል ላይ የምትገኙት ዘወትር ማክሰኞ በዚህ ሰዓት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በተሰኘ ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን የምናደርሰው አስተምሮ የሚሆነው የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርዕስት ባለፈው ሳምንት ካቀረብንላችሁ አስተምሮ ቀጣይ ክፍል ያዘጋጀነውን ይሆናል። አዘጋጅና አቅራቢ እኔው መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ክቡራትና ክቡራን አድማጮቻችን ይህ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ
1: የግል ተነሳሽነትና የንግድ ሥራ ተነሳሽነት። የቤተ ክርስቲያን ማኅበራዊ አስተምሮ በኢኮኖሚ ረገድ ያለው የሰው ነጻነት ሊዳብርና ሊጠበቅ የሚገባው መሠረታዊ እሴትና የማይጣስ መብት እንደሆነ ይገነዘባል። ማንኛውም ሰው ኢኮኖሚያዊ ተነሳሽነትን የማራመድ መብት አለው። ማንኛውም ሰው ክህሎቱን ሕጋዊ በሆነ መልኩ ተጠቅሞ ሁሉንም ሰው ለሚጠቅም ሀብት ግኝት አስተዋጽኦ ማበርከትና የድካሙን ፍሬ ማግኘት አለበት። ይኸውም የቤተ ክርስቲያን ትምህርት የኢኮኖሚያዊ ተነሳሽነትን መብት ከማዳከም ወይም ከመካድ የሚመነጩ አሉታዊ ውጤቶች እንዳሉ ያስገነዝባል። ተሞክሮ እንደሚያሳየን ይህንን መብት መካድ ወይም በኅብረተሰብ ውስጥ ሁሉንም ሰው እኩል እናደርጋለን በሚል ፈሊጥ የተነሳ መብትን መገደብ የተነሳሽነትን መንፈስ ማለትም የዜጋን የፈጠራ ባለቤትነትን ይቀንሳል ወይም ሙሉ በሙሉ ያጠፋል። ከዚህ አንጻር በኢኮኖሚ መስክ ያለው ነጻና ኃላፊነት ያለበት ተነሳሽነት የሰዎችን የፈጠራ ባለቤትነትና ተዛማጅነት የሚያሳይ ተግባር ነው ማለት ይቻላል። ስለዚህ እንዲህ አይነቱ ተነሳሽነት በቂ ቦታ ሊሰጠው ይገባል። መንግስታት ተነሳሽነትን የመገደብ የሞራል ግዴታ የሚኖራቸው የጋራ ጥቅምን ለማራመድና በኢኮኖሚ ተግባር ወይም በአፈጻጸሙ መካከል ያለመጣጣም ሁኔታዎች ሲከሰቱ ብቻ ነው። በንግድ ሥራ መስክም ቢሆን ተነሳሽነት የሰብአዊ ተግባር ዋና አካል ነው። ይህም በተለይ የሚከሰተው በእቅድና አዲስ ሐሳቦችን በማመንጨት አካባቢ ነው። እንዲህ አይነቱ የማምረት ጥረት ማቀነባበር የሚፈጅበትን ጊዜ ማቀድ ማርካት ካለበት ፍላጎት ጋር አወንታዊ በሆነ መንገድ የተጣጣመ መሆኑን ማረጋገጥ እና አስፈላጊውንና ሊደርስ የሚችለውን አደጋ መቀበል ይህ ሁሉ በዛሬው ህብረተሰብ ውስጥ የሀብት ምንጭ ሆኗል። ስለዚህ ሥርዓት የያዘና ፈጠራ ያለበት የሰው ሥራ ሚና የዚህም ሥራ ዋና አካል የሆነው ተነሳሽነትና ሥራን የመምራት ችሎታ ይበልጥ ግልጽና ወሳኝ እየሆነ ይሄዳል። በዚህ የቤተ ክርስቲያን አስተምሮ ውስጥ የሰው ዋና ሀብቱ ራሱ ሰው ነው። አእምሮ የምድርን የማምረት ኃይልና የሰው ፍላጎቶች ሊረኩ የሚችሉባቸውን የተለያዩ መንገዶች ሊያውቅ ይችላል የሚለውን እምነት ማየት እንችላለን ማለት ነው። ሀሌታ ውሃ የንግድ ሥራና ዓላማዎቹ። የንግድ ሥራዎች ተፈላጊ ዕቃዎችንና አገልግሎቶችን በማምረት የኅብረተሰብን የጋራ ጥቅም የማገልገል ብቃት ሊኖራቸው ይገባል። ቅልጥፍናን የሚያመጣና የተለያዩ ወገኖችን ፍላጎት በማርካት ላይ ባተኮረ ዕቅድ መሠረት ዕቃዎችንና አገልግሎቶችን ለማምረት ሲፈልግ የንግድ ስራዎች ባለቤቶቻቸው ብቻ ሳይሆኑ በስራ ለተሳተፉ ሌሎች ሰዎች እንዲሁም ለመላው ህብረተሰብ ሀብትን ይፈጥራሉ። ከዚህ ኢኮኖሚያዊ ተግባራቸው ጎን ለጎን የንግድ ስራዎች የስብሰባ የትብብርና በስራው ተሳታፊ የሆኑ ሰዎችን ብቃት የማሳደግ እድልን በመፍጠር ማህበራዊ ተግባራትን ይፈጽማሉ። ስለዚህ በንግድ ስራ ውስጥ ያለው የኢኮኖሚ ገጽታ ኢኮኖሚያዊ ግቦችን ለማሳካት አስፈላጊ ነው ማለት ነው። የንግድ ስራ ዓላማ መለካት የሚገባ በኢኮኖሚያዊ ሁኔታዎችና በኢኮኖሚያዊ መመዘኛዎች መሰረት ቢሆንም ለሰውና ለህብረተሰብ ተጨባጭ እድገት የሚያስገኙ እውነተኛ ሴቶች ግን መረሳት የለባቸውም። በዚህ ግላዊ ማህበራዊ እይታ ውስጥ አንድ የንግድ ስራ የካፒታል እቃዎች ስብስብ ብቻ ሳይሆን ሰዎች ለኩባንያው ተግባራት አስፈላጊውን ካፒታል በማቅረብም ሆነ በእነዚህ ስራዎች ውስጥ በጉልበታቸው በመሳተፍ በተለያዩ መንገዶችና በተወሰኑ ኃላፊነቶች የሚሳተፉበት የሰዎችም ስብስብ ነው። በንግድ ስራ የተሰማሩ ሁሉ የሚሰሩበት ማህበረሰብ ለሁሉም የሚሆን በጎ ነገርን የሚወክል እንጂ የአንድን ግለሰብ ፍላጎት ብቻ የሚያረካ መዋቅር አለመሆኑን መገንዘብ አለባቸው። ይህ ግንዛቤ ካለ እውነትም የሰውን ዘር የሚያገለግል ኢኮኖሚ ለመገንባትና በተለያዩ የስራ ሸሪኮች መካከል እውነተኛ የትብብር ፕሮግራሞችን ለመዘርጋት ይቻላል። ለዚህም ጥሩ ምሳሌ የሚሆነው የህብረት ስራ ማህበራት፣ አነስተኛና መካከለኛ የንግድ ስራዎች፣ የእጅ ስራ ውጤቶችን የሚሸጡ የንግድ ድርጅቶችና የቤተሰብ ግብርና በመባል የሚታወቁ ድርጅቶች ናቸው። የቤተ ክርስቲያን ማህበራዊ አስተምሮ እነዚህ ተግባራት የስራን ዋጋ ከፍ ለማድረግ ግላዊ ማህበራዊ የኃላፊነት ስሜትን፣ ዲሞክራሲያዊ ህይወትንና ለገበያና ለህብረተሰብ እድገት አስፈላጊ የሆኑ ሰብአዊ እሴቶችን ለማዳበር የሚያደርጉት አስተዋጽኦ በአጽንኦት ይገልጻል። የቤተ ክርስቲያን ማኅበራዊ አስተምሮ አንድ የንግድ ድርጅት በሚገባ እየተንቀሳቀሰ ለመሆኑ ዋናው አመላካች የሆነውን የተገቢ ትርፍና ሚና ይገነዘባል። አንድ የንግድ ድርጅት ትርፋማ ሲሆን የማምረቻ ኃይሎች በሚገባ ሥራ ላይ መዋላቸውን ያመለክታል። ነገር ግን አንድ የንግድ ድርጅት ህብረተሰቡን በሚገባ ሳያገለግል ትርፋማ ሊሆን እንደሚችል ቤተ ክርስቲያን ታውቃለች። ለምሳሌ የሂሳብ መዝገቡ ትክክል ሆኖ ነገር ግን የድርጅቱ ዋና ንብረት ባለድርሻዎች የሚዋረዱበትና ክብራቸው የሚቀንስበት ሁኔታ ሊኖር ይችላል። ይህም የሚሆነው የንግድ ድርጅቶች ህዝቡን የሚበዘብዙ ማኅበራዊና ባህላዊ ሥርዓቶች አካል ሲሆኑና የማኅበራዊ ፍትሕን ግዴታዎች ችላ የማለትና የሠራተኞችን መብት የመጣስ አዝማሚያ ሲያሳዩ ነው። የአንድ የንግድ ድርጅት ሕጋዊ ትርፍ የማግኘት ፍላጎት በዚያው ኩባንያ ውስጥ በተለያዩ ደረጃዎች የሚሰሩ ሰዎች ክብር ከመጠበቅ ግዴታ ጋር የተጣጣመ መሆን አለበት። እነዚህ ሁለት ግቦች በምንም መልኩ እርስ በርሳቸው አይጻረሩም። ምክንያቱም በአንድ በኩል ጠቃሚ የሆኑ ሸቀጦችና አገልግሎቶችን ሳያመርቱና የኢኮኖሚያዊ ሥራ ፍሬ የሆነውን ትርፍ ሳያገኙ የድርጅቱን ህልውና ለማረጋገጥ መሞከር እውነትነት የለውም። በሌላ በኩል ሠራተኞች የራሳቸውን ችሎታ እንዲያዳብሩ መፍቀድ በሥራ ሂደት ምርታማነትንና ቅልጥፍናን ያሳድጋል። አንድ የንግድ ድርጅት በራሱ በኩባንያው ፍላጎት ብቻ ያልታጠረ የአንድነት ማኅበረሰብ መሆን አለበት። የሥራ ማኅበራዊ ሥነ ምህዳር መሆንና የተፈጥሮ አካባቢንም በመጠበቅ ለጋራ ጥቅም አስተዋጽኦ ማድረግ ይጠበቅበታል። በኢኮኖሚና በፋይናንስ ሥራ ተመጣጣኝ ትርፍ የማግኘት ፍላጎት ተቀባይነት ቢኖረውም ወደ አራጣ አበዳሪነት መዞር ከግብረ ገብ አኳያ መወገዝ የሚገባው ነው። በአራጣ አበዳሪነታቸውና በስግብግብነታቸው ማኅበረሰብ ውስጥ ለወንድሞቻቸው ረሃብና ሞት ምክንያት የሚሆኑ ሰዎች ካሉ ድርጊታቸው በተዘዋዋሪ መንገድ እንደ ነፍስ መግደል ይቆጠራል።
0: የካቶሊክ ቤተ ክርስቲያን ማኅበራዊ አስተምህሮ። ክብራትና ክብራን አድማጮቻችን ይህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በሚል አርስት ተዘጋጅቶ ዘወትር ማክሰኞ የሚቀርብላችሁ ሳምንታዊ ዝግጅት ነው። አዘጋጅና አቅራቢ መብራቱ ኃይለ ጊዮርጊስ። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ
1: ክብራንና ክብራት አርማጮቻችን ይህ ቀደም ሲል ያስደመጥናችሁ የግል ተነሳሽነትና የንግድ ሥራ ተነሳሽነት በሚል አርስት የካቶሊክ ቤተክርስቲያን ማህበራዊ አስተምሮን በተመለከተ ያቀረብንላችሁን አስተምሮ ነበር። ቀደም ሲል ያስደመጥናችሁ በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
0: ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አማሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።